fugate, diligenter, di

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 11 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሰኔ 11 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት የተሰኘ ጳጳሳዊ መልእክት ይፋ ማድረጋቸው ይታወቃል። ይህንን በተለይም አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት በተመለከተ ያለውን ጥቅምና በሰው ልጆች ታሪክ ላይ የሚጋርጠውን ተግዳሮት በተመለከተ ጳጳሳዊ መልእክት ይፋ ማድረጋቸው ይታወሳል። ይህንን አስመልክተን የዚህን ጳጳሳዊ መልእክት አጠቃላይ ይዘቱን ዳሰን በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በማስከተል በኬንያ የሚገኙ የምህረት እህቶች ማህበር አባላት በአካባቢው የሚገኙ ሰዎች ህይወትና ነባራዊ ሁኔታ እየቀየሩ መሆኑን መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችንና ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በላቲን ቋንቋ ማግኒፊካ ሁማኒታስ በተሰኘ ርዕስ ጳጳሳዊ መልእክት ይፋ ማድረጋቸው ይታወቃል። የዚህን ጳጳሳዊ መልእክት አጠቃላይ ይዘት ወይም መልከታ እንደሚከተለው ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን ቋንቋ ማግኒፊካ ሁማኒታስ ወይም በአማርኛው በግድፉ ሲተረጎም አስደናቂ ሰብአዊነት በሚል ርዕስ የጻፉት የመጀመሪያው ጳጳሳዊ መልእክት ሰኞ ግንቦት 17 2018 ዓ.ም ይፋ መሆኑ ይታወቃል። ሐዋርያዊ መልእክታቸው የሰው ሰራሽ አስተውሎት በሰው ልጅ ላይ ጉዳት እንዳያስከትል ከማሳሰቡ በተጨማሪ የሰው ሰራሽ አስተውሎት በሰዎች ላይ ለሚፈጠረው የበላይነት የማግለልና የጦርነት ተግዳሮቶች ቤተክርስቲያን የምትሰጠው ምላሽ የሚገኝበት እንደሆነ ታውቋል። እንደ ጎርጎሮሳውያኑ የቀን አቆጣጠር ከ1878 እስከ 1903 ዓ.ም ለ25 ዓመታት ያህል ማለት ነው። ሉመን ኢን ኮኤሎ በአማርኛ በግርድፉ ሲተረጎም በሰማይ ላይ ብርሃን በሚል መሪ ቃል የካቶሊክ ቤተ ክርስቲያን 256ኛ ርዕሰ ሊቃነ ጳጳሳት ሆነው ያገለገሉት ሊዮ 13ኛ ይፋ ካደረጉት በላቲን ቋንቋ ሬሩም ኖቫሩም በአማርኛው አሁንም በግርድፉ ሲተረጎም አዳዲስ ነገሮች ከተሰኘው ጳጳሳዊ መልእክት ጋር ተመሳሳይነት ያለው የቅዱስነታቸው በላቲን ቋንቋ ማግኒፊካ ሁማኒታስ በአማርኛው አስደናቂ ሰብአዊነት የተሰኘው ጳጳሳዊ መልእክት የበላይነትን ማግለልንና ጦርነትን ከሚያበረታቱ ቴክኖሎጂዎች በተቃራኒ ሰው ሰራሽ አስተውሎት ለሰው ልጅ አገልግሎት እንዲውል ጥሪ አቅርበው ዓለም አቀፉ ማህበረሰብ የቴክኖሎጂ እድገትን ለሰው ልጅ ጥቅም ሊያውል እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቫቲካን ውስጥ በሚገኘው የጠቅላይ ሲኖዶስ አዳራሽ ውስጥ ሰኞ ግንቦት 17/2018 ዓ.ም ለተገኙ እንግዶች ባደረጉት ንግግር በኢንዱስትሪ አብዮት ወቅት ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ከተጋፈጡት ተግዳሮት ጋር በሚመሳሰል የዘመን ለውጥ ላይ እንገኛለን ሲሉ ተናግረዋል። ሰው ሰራሽ አስተውሎት በእንግሊዝኛው ምጻረ ቃል AI በሕይወታችን ውስጥ ብዙ ቦታዎችን በመንካት የሰው ልጅ አብሮ የመኖር ውሳኔዎችን የሚቀርጽ እንዲሁም ጦርነት የሚካሄድበትን መንገድ ጭምር በከፍተኛ ሁኔታ እየለወጠው ይገኛል ሲሉ ቅዱስነታቸው መናገራቸውም ይታወሳል። የቀድሞ ርዕሰ ሊቃነ ጳጳሳት ሊዮ 13ኛ እንደ ጎርጎሮሳውያኑ የቀን አቆጣጠር በ1891 ዓ.ም በላቲን ቋንቋ ሬሩም ኖቫሩም በአማርኛው በግርድፉ ሲተረጎም አዳዲስ ነገሮች ከተሰኘው ጳጳሳዊ መልእክት ጋር ቀጥተኛ ግንኙነት አለው ባሉት መልእክታቸው የዛሬዋ ቤተ ክርስቲያን እንዲሁ የወንጌልን ብርሃንና የሰው ልጅ ክብርን መሠረት በማድረግ የዘመኑን አዳዲስ ክስተቶችን ለመተርጎም ተጠርታለች ብለዋል። አስደናቂ ሰብአዊነት የተሰኘው የመጀመሪያው ጳጳሳዊ መልእክታቸው ለወጣት ትውልድ የወደፊት ሕይወት የሚጨነቁ የሳይንስ ጠበብትን፣ መሐንዲሶችን፣ ምሁራንን፣ የፖለቲካ መሪዎችንና ቤተሰቦችን በሚገባ በማዳመጥ የጻፉት መሆኑን ቅዱስነታቸው በወቅቱ ማብራራታቸው ተዘግበዋል። በተመሳሳይም በራስ ገጽ የጦር መሳሪያዎች ሥርዓቶች ላይ ኢፍትሐዊና ጭፍን ጥላቻ ባላቸው መረጃዎች ላይ በመመስረት በጤና አጠባበቅ፣ በሥራ ዕድል ወይም የሰው ልጅ ደህንነትን ያስጠብቃሉ በሚባሉ ስልተ ቀመሮች ላይ እጅግ የሚያስደነግጡ አስተያየቶችን መቀበላቸውን ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰው ሰራሽ አስተውሎት ቴክኖሎጂ ላይ በጥልቀት ካሰላሰሉ በኋላ ይፋ ባደረጉት የመጀመሪያው ጳጳሳዊ መልእክታቸው ቴክኖሎጂ ለሰው ልጆች ብልጽግና፣ አብሮነትና መደጋገፍ የበኩሉን አስተዋጽኦ ማበርከት እንደሚገባ አሳስበው ከጊዜው አሳሳቢ ሁኔታ አኳያ ህሊናን የሚያነቁና የሰው ልጅ ወደፊት የሚጓዝባቸውን መንገዶች የሚጠቁሙ ቃላት እንደሚያስፈልጉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያኗ የኒውክለር ጦር መሳሪያ ትጥቅ እንዲወገድ ያደረገችው የረዥም ጊዜ አዎንታዊ አስተዋጽኦን በማስታወስ እያንዳንዱ ከፍተኛ የቴክኖሎጂ አቅም ከሥነ ምግባራዊ ማስተዋል እና ከሕዝብ ተጠያቂነት ጋር መያያዝ እንዳለበት አሳስበዋል። ሰው ሰራሽ አስተውሎት በተለየ መልኩ ከበላይነት፣ ከማግለል ወይም ሞትን ከሚያስከትል የጦር መሳሪያ አመክንዮዎች ነፃ መሆን አለበት ብለው ሐዋርያው ጳውሎስ ለተሰሎንቄ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 5 ቁጥር 6 ላይ እንደተገለጸው ነቅታችሁ ጠብቁ ያለውን ምክር በመጥቀስ ቴክኖሎጂ የሰው ልጅ ወሳኝ የሞራል ንቃተ ህሊናና ስሜት በሚያዳክምበት ወቅት ሰላም ራሱ አደጋ ላይ እንደሚወድቅ አስጠንቅቀው የሰው ልጅ ተግባር አደገኛ የሆኑ ቴክኖሎጂዎችን መገደብ ብቻ ሳይሆን የበለጠ ፍትሐዊ የወደፊት ሕይወትን በጋራ መገንባት እንደሆነ አጽንኦት ሰጥተው መናገራቸውም ተዘግበዋል።
በፔሩ በሚስዮናዊነት ባሳለፏቸው ዓመታት ውስጥ እንደ ጎርጎሮሳውያኑ የቀን አቆጣጠር በ2017 ዓ.ም የጣለው ከባድ ዝናብ እና ጎርፍ ከፍተኛ ውድመትን ማስከተሉን ያስታወሱት ቅዱስነታቸው መልሶ ግንባታ አገልግሎት ሰጪ መዋቅሮችን ከማደስ የሚበልጡ ነገሮችን እንደሚያካትት መማራቸውን ቅዱስነታቸው ገልጸው እነዚህም አብሮነትን መጠገን፣ መተማመንን ወደ ነበረበት መመለስና የወደፊት ተስፋን እንደገና ማንሰራራት እንደሆኑ በመግለጽ ማንም ሰው ይህ ብቻውን መገንባት አይችልም ሲሉ አስረድተዋል። በብሉይ ኪዳን የኢየሩሳሌም ግድግዳዎች እንደገና መገንባታቸውን የሚገልጽ መጽሐፈ ነህምያን የጠቀሱት ቅዱስነታቸው ምስሉን ለዲጂታል ዘመን ስነ ምግባራዊ ግንባታ እንደ ሞዴል በማቅረብ የሰው ሰራሽ አስተውሎት በህብረት መካከል ታሪክ የሚገነባበት ቦታ ሊሆን እንደሚችልና በዚህም ውስጥ የቴክኖሎጂ እድገት የሰውን ህይወት ማገልገልን እንደሚማር አስረድተዋል። እውነተኛ ልማት እያንዳንዱ ሰውና መላውን ህብረተሰብ ያማከለ ነው የሚለውን የቅዱስ ጳውሎስ

0: መሆኑን ለማረጋገጥ በአገሮች በተቋማት በቴክኖሎጂ ገንቢዎችና በቴክኖሎጂ ስርዓቶችና እጅግ በተጎዱ አገራት መካከል ትብብር ሊኖር እንደሚገባ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካቶሊካዊት ቤተ ክርስቲያን የሰው ሰራሽ አስተውለትን አስመልክተው ለሚደረጉ ዓለም አቀፍ ውይይቶች ትሕትናና ግልጽነት ያለበት አስተዋጽኦ ለማበርከት ያላትን ፍላጎት አረጋግጠው ይህም ቴክኒካዊ ዕውቀትን በማካፈል ብቻ ሳይሆን ለእግዚአብሔር ባለው ግልጽነት ላይ የተመሰረተ የሰው ልጅ ክብር እና ህሊናን በመጠበቅ እንደሆነ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰዎች በሙሉ ተስፋን እንዲያሳድጉ በመጋበዝ አማኞችም ሆኑ ኢአማንያን የበለጠ ሰባዊና ወንድማዊ ማህበረሰብ እንዲፈጥሩ በማሳሰብ የእግዚአብሔርን ታላቅነት በሚገልጽ ትሕትናዋ ተነሳሽነቱን ለመቤታችን ቅድስት ድንግል ማርያም በመስጠት የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ 6ኛና ቅዱስ ዮሐንስ ጳውሎስ ዳግማዊ ተስፋ ያደረጉትን የፍቅር ስልጣኔ በታሪክ ውስጥ ማደጉን እንዲቀጥል በማለት ጸሎታቸውን ካቀረቡ በኋላ ንግግራቸውን ደምድመዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 11 2018 ዓ.ም ተምረት ዕለታዊ ስርጭታችን ነው። በኬንያ የሚገኙ የምረትና ተህቶች ማህበር አባላት በአከባቢው የሚገኙ ሰዎችን ህይወትና ነባራዊ ሁኔታ እየቀየሩ መሆኑ ተነግሯል። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሎ ከአዲስ አበባ።
1: በኬንያ ሰሜናዊ ምስራቅ በመትገኘው ከመሃል ከተማው ራቅ ወዳለውና በረሃማው የሎኮሪ ግዛት ውስጥ የሚገኘው የሎድዋር ካቶሊክ ቤተክርስቲያን ሀገር ስብከት ውስጥ የሚንቀሳቀሱት የምህረት እህቶች ጉባኤ አባላት የአከባቢውን ማህበረሰቦችን የኑሮ ሁኔታ የለወጡ መሆኑ የተነገረ ሲሆን በአብዛኛው ከፊል ዘላኖች የሆኑ በአንዳንድ የኬንያ በጣም ተጋላጭ ህዝቦች መካከል ሰብአዊ ክብርን እየመለሱ እንደሆነም ጭምር ተነግሯል። በሎድዋር ሀገረ ስብከት በሐዋርያዊና በማኅበራዊ ሥራዎች ውስጥ በስፋት እየተንቀሳቀሰ የሚገኘው የምህረት እህቶች ገዳም አባል የሆኑት እህት ሴሊና ሙምቡሊ ተልኳቸውን አስመልክተው እንደተናገሩት በሎኮሪ ግዛት ውስጥ በኤችአይቪ የተያዙ ሰዎችን ጨምሮ ለአርብቶ አደር ቤተሰቦች ተጋላጭ ለሆኑ ሕፃናትና አረጋውያን ወሳኝ የሆኑ ድጋፎችን እየሰጠ እንደሚገኝ ገልጸዋል። የአካባቢው ሕሙማን በአንድ ወቅት ግጦሽና ውሃ ፍለጋ የሚንቀሳቀሱ ዘላን ቤተሰቦችን የሚያገለግሉ ተንቀሳቃሽ ክሊኒኮችን ጨምሮ በሎኮሪ የምህረት እህቶች ጤና ጣቢያ ውስጥ አጠቃላይ የሆነ እንክብካቤን ያገኙ እንደነበር ያስታወሱት እህት ሴሊና በአሁኑ ወቅት ይህ አሰራር ዓለም አቀፍ ለጋሽ ድርጅቶች ከስፍራው መልቀቅን ተከትሎ የገንዘብ ድጋፍ በመቋረጡ ምክንያት በአገልግሎታቸው ላይ ከፍተኛ ተጽዕኖ ማሳደሩን ገልጸው ጠንካራ የጤና ባለሙያዎችን በመመልመልና በማሰልጠን በአገልግሎታቸው ውስጥ አቋቁመው የነበረ ቢሆንም አብዛኛዎቹ በአሁኑ ወቅት በደሞዝ መቀነስና የተሻለ ዕድልን ለመፈለግ ከማዕከሉ ለቀው እየወጡ እንደሆነ ሲያስረዱ ሲሆን ጉባኤው እነዚህን የመሳሰሉ ፈተናዎች ቢኖሩበትም ለኤችአይቪ ተገልጋዮች የተቀናጀ አገልግሎት በመስጠት ድጋፍ ማድረጉን ቀጥሏል ብለዋል። በየዓመቱ የሎኮሪ ጤና ጣቢያ የዓለም የኤድስ ቀንን የመድኃኒትና የምግብ ድጋፍ በማድረግ እንዲሁም ጤናን በተመለከተ የተለያዩ ትምህርቶችን በመስጠት እንደሚያከብር የጠቆሙት እህት ሴሊና ኤችአይቪን ከሕዝብ ጤና ስጋትነት ለማስወገድ ያለመው ዓለም አቀፍ የ2030 ግብን ለማሳካት ጥቂት ዓመታት ብቻ እንደቀሩትም ጭምር ገልጸዋል። አሁንም ድረስ ከጊዜ ጋር እየተሽቀዳደምን ነው ያሉት እህት ሴሊና ኤችአይቪ በአካባቢው እጅግ መንሰራፋቱን ጠቁመው በበሽታው ተይዘው በሕክምና ላይ የሚገኙ ሰዎች የሚደርስባቸው መገለልንና የተለያዩ ተግዳሮቶችን ለመፍታት በምክር በሕክምና ተግባራትና በተለያዩ ተነሳሽነቶች በኩል በርካታ ስራዎችን እየሰሩ እንደሚገኝ አብራርተዋል። የምህረት እህቶች ከጤና አጠባበቅ ባሻገር ድህነትን፣ ረሃብንና ጥገኝነትን ለመቅረፍ የገቢ ማስገኛ ተግባራትን እያከናወኑ እንደሚገኝ የተገለጸ ሲሆን ከ290 በላይ አባላትና 10 ቡድኖችን ያቀፈው ሲልክ የተሰኘ ቡድኖችን የመሳሰሉ የቁጠባና የብድር ማህበረሰቦችን በማቋቋም አባላቱ በመሠረታዊ የፋይናንስ እውቀት፣ የሥራ ፈጠራ ክህሎትና አነስተኛ ብድር እንዲያገኙ ማድረጋቸውን ገልጸዋል። ከዚህም በተጨማሪ በሎኮሪ ዳቦ መጋገሪያ ቤት ማቋቋማቸውንና ለአከባቢው ነዋሪዎች የሥራ ዕድል መፍጠራ

0: ቸውን ጠቁመው በዚህም መሰረት ሰዎች እርገታቸውን በባለቤትነት እንዲይዙና ክብራቸውን እንዲመልሱ እንፈልጋለን ብለዋል። በላውዳቶ ሲ አነሳሽነት እንዲሁም ለሰዎችም ሆነ ለአካባቢ ጥበቃ ማድረግ ላይ በመመስረት የምህረት እህቶች ጉባኤ ገዳማውያት የሎኮሪ አረንጓዴ ልማት ተነሳሽነትን የጀመሩ ሲሆን በዚህም ተነሳሽነት ሁለቱንም ስነ ምህዳራዊ እንክብካቤና ግላዊ ፈውስን እንደሚያበረታቱ እህት ሴሊና ገልጸው ተነሳሽነቱን የጀመሩት ድንጋያማና ባዶ በሆነ መሬት ላይ እንደሆነና በጋራ በመሆን አፈር ማስገባታቸውን፣ ከተፈጥሮ ጋር የሚስማማ ዘላቂ ግብርና አሰራር መጀመራቸውን፣ በርካታ ዛፎችን መትከላቸውንና በአሁኑ ወቅት 41 ቀፎዎች ያሉት የንብ እርባታ ሥራ መጀመራቸውን አብራርተዋል። ከዚህም ባሻገር ገዳማውያት እህቶቹ ትምህርትን በማስፋፋት ጎጂ ልማዳዊ ድርጊቶችን በመቅረፍና ወጣቶችን በማብቃት ረገድ በርካታ ሥራዎችን እየሰሩ እንደሚገኝ የገለጹት እህት ሴሊና ከአካባቢው ባለሥልጣናት ጋር በመተባበር ልጃገረዶችን ከግዳጅ ጋብቻ እንደሚታደጉ እንዲሁም በአንዳንድ ተቋማት ድጋፍ ትምህርታቸውን እንዲከታተሉ እርዳታ እንደሚያደርጉም ገልጸዋል። ከዚህም በተጨማሪ ለከብት አርቢዎቹ ልጆች የሚያገለግሉ ትምህርት ቤቶችን እንደሚያስተዳድሩ ጠቁመው በእነዚህ የትምህርት ማዕከላት ውስጥ ቀን ቀን ከብት የሚጠብቁ ሴትና ወንድ ሕፃናት ማታ ላይ ትምህርታቸውን እንደሚከታተሉ ገልጸው በትምህርት አማካኝነት ማኅበረሰቦችን እንደሚያበረታቱም አመላክተዋል። በአንድ ወቅት ላይ የከብት እረኛ የነበረው ሲልቬስተር ሎኩቶ በአሁኑ ወቅት የሎኮሪ አረንጓዴ ልማት ተነሳሽነት አስተባባሪ ሲሆን ይህንን ትምህርት ቤት ሲቀላቀል ገዳማውያቱ እህቶቹ የአካዳሚክ አቅሙን ተገንዝበው እስከ ዩኒቨርሲቲ ድረስ በመደበኛ ትምህርት እንደገፋበት የገለጸ ሲሆን የምህረት እህቶች ጉባኤ ገዳማውያት በሕይወቱ ላይ ከፍተኛ ተጽዕኖ ማሳደራቸውን ጠቅሶ ይህንን ብድራት ለመመለስና ማኅበረሰቡን ለማገልገል ወደ ማዕከሉ መመለሱን ገልጿል። ለዚህ ተግባር የተነሳሳበትን ምክንያት የተጠየቀው ሲልቬስተር ሕዝቡን ለማነሳሳት ባለው ፍላጎትና ጥልቅ ፍቅር መሆኑን አስረድቶ ህልሙ የአየር ንብረት ለውጥን ለመቅረፍና አካባቢን ለመጠበቅ የሎኮሪ አረንጓዴ ልማት ተነሳሽነት ወደ ሁሉም የማኅበረሰቡ ክፍል ሲደርስ ማየት እንደሆነ የገለጸ ሲሆን ከዚህም በተጨማሪ በአካባቢው የሚገኙ ሰዎች ውሃ ለማግኘት ረጅም ርቀት ስለሚጓዙና ይህንን ችግር የሚቀርፍ የውሃ ጉድጓድ እንዲኖራቸው ያለውን ተስፋ ገልጿል። ይህንን ተከትሎ በሎኮሪ ግዛት የተወሰነ መሻሻሎች ቢኖሩም የውሃ እጥረት አሁንም ድረስ አንገብጋቢ ፈተና መሆኑን የተነገረ ሲሆን ሴቶች ቀኑን ሙሉ በጠራራ ፀሐይ ውሃ ለመቅዳት ረጅም ርቀት የሚጓዙና ይህ ሁኔታ ለተለያዩ አደጋዎች እንደሚያጋልጣቸው ብሎም ምርታማነትን እንደሚቀንስም ተገልጿል። ሴቶቹ ጠዋት ላይ ሲጸልዩ አግኝተዋቸው ስለምን እንደሚጸልዩ የጠየቋቸው እህት ሴሊና ውሃ ለማግኘት እየጸለዩ እንደሆነ መናገራቸውን አስታውሰው በአቅራቢያቸው የሚገነባ አንድ የውሃ ጉድጓድ በመቶዎች የሚቆጠሩ ቤተሰቦችን ሕይወት እንደሚለውጥም አስረድተዋል። ለእህት ሴሊና ይህ ሥራ ከአገልግሎትም በላይ ጥሪ እንደሆነ ጠቁመው የምህረት እህቶች ጉባኤ አባላት ፍቅርና ቸርነት በእጅጉ እንዳበረታታቸው የገለጹ ሲሆን በአካባቢው የተተከሉ ዛፎች እያደጉ ልጆች እየተማሩና ሕይወታቸው እየታደሰ በመሆኑ ጉባኤው በሎኮሪ ያለውን ተጽዕኖ ማየት እንደቻሉም ገልጸዋል። የእሳቸው ራእይ እያንዳንዱ ልጅ የትምህርት ዕድል የሚያገኝበት፣ ኤችአይቪ ስጋት የማይሆንበትና የአካባቢው ማኅበረሰቦች ራሳቸውን ችለው የሚኖሩበትን ጊዜ መሆኑን ጠቁመው ለውጥ ማምጣት እንደሚቻልና ወደፊት መጓዝ እንደሚገባ በማሳሰብ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 11 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በመግቢያችን ላይ ለመጥቀስ እንደሞከርነው ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት የምናቀርብበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግኔ ነው። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: ጌታ የምለው ማዕረግ ትርጉሙ ምንድን ነው? በመጽሐፍ ቅዱስ ውስጥ ይህ ማዕረግ ብዙውን ጊዜ እግዚአብሔርን ሉዑላዊ እንደሆነ ያመለክታል። ኢየሱስ ይህን ማዕረግ ለራሱ ወሰደ። መለኮታዊ ሉዓላዊነቱንም በተፈጥሮ ላይ፣ በአጋንንት ላይ፣ በኃጢአትና በሞት ላይ ባለው ኃይል ሥልጣን፣ በተለይም በራሱ ትንሣኤ ገለጸ። የመጀመሪያዎቹ ክርስቲያናዊ ጸሎቶች እንደሚገልጹት ለእግዚአብሔር አብ የሚገባ ኃይል፣ ክብርና ምስጋና ለኢየሱስም ይገባል። እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጥቶታልና በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 9 እርሱ የዓለምና የታሪክ ጌታ ነው። እኛም የግል ነጻነታችንን ሙሉ በሙሉ ማስገዛት ያለብን ለእርሱ ብቻ ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ተጸነሰ፣ ከድንግል ማርያም ተወለደ። የእግዚአብሔር ልጅ ለምን ሰው ሆነ? ስለ እኛ፣ ስለ ሰዎች፣ ስለ ደህንነታችንም። የእግዚአብሔር ልጅ በመንፈስ ቅዱስ ኃይል በቅድስት ድንግል ማርያም ማኅፀን ውስጥ ተጸነሰ። ይህንም ያደረገው እኛን ኃጢአተኞች ከእግዚአብሔር ጋር ሊያስታርቀንና ስለ እግዚአብሔር ወሰን የሌለው ፍቅር ሊያስተምረን፣ የቅድስና ምሳሌ ሊሆነን እና የመለኮታዊ ባሕሪ ተካፋዮች በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ ሊያደርገን ነው። ሥጋ መልበስ ማለት ምን ማለት ነው? የመለኮታዊና የሰብአዊ ባሕርያት በቃል አንድ መለኮታዊ አካል የመሆንን ድንቅ የአንድነት ምስጢር ቤተ ክርስቲያን እንደ ሰው ሥጋ መልበስ ብላ ትጠራዋለች። የእኛን ደህንነት ይፈጸም ዘንድ የእግዚአብሔር ልጅ ሥጋ ሆነ። በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እውነተኛም ሰው ሆነ። በምስጢረ ሥጋዊ ማመን የክርስቲያናዊ እምነት ዐይነተኛ ምልክት ነው። ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው የሚባለው በምን መልኩ ነው? ኢየሱስ በመለኮታዊ አካሉ አንድነት የማይነጣጠል እውነተኛ አምላክና እውነተኛ ሰው ነው። የተወለደ እንጂ ያልተፈጠረ፣ ከአብ ጋር ትክክል የሆነ እግዚአብሔር ልጅ እውነተኛ ሰው፣ ወንድማችንና አምላክነቱን ሳይተው ጌታችን ነው። በዚህ ረገድ እንደ አውሮፓውያን አቆጣጠር በ451 ዓመተ ምሕረት የተካሄደው የቀልቀዶንያ ጉባኤ ምን ያስተምራል? በሰብአዊነቱ ፍጹም እውነተኛ አምላክና እውነተኛ ሰው፣ እውነተኛ ነፍስና አካል ባለው ከመለኮቱ ከአብ ጋር እኩል በሆነ በሰውነቱ ከእኛ ጋር እኩል በሆነ ከኀጢአት በቀር በሁሉም ነገር እንደኛ በሆነ በዕብራውያን መልእክት ምዕራፍ 4 ከቁጥር 15 ላይ በመለኮቱ ከዘመናት ሁሉ በፊት ከአብ በተወለደ በእነዚህ የመጨረሻ ዘመናትም በሰውነቱ ስለ እኛና ስለ ደህንነታችንም ሥጋ ለብሶ ከእግዚአብሔር እናት ከድንግል ማርያም በተወለደው በአንድያ ልጁ በጌታችን በኢየሱስ ክርስቶስ ያለንን እምነት እንድንገልጽ የከልቀዶንያ ጉባኤ ያስተምረናል። ቤተ ክርስቲያን ምስጢረ ሥጋዌን እንዴት ትገልጸዋለች? ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው እንደሆነ ሁለት ባሕርያት ማለትም መለኮታዊና ሰብአዊ ባሕርያት እንዳሉት ያለምንም መደናገር በቃልና በአካል ተዋሕዶ እንደሚገኙ ቤተ ክርስቲያን ታምናለች። ስለዚህ በኢየሱስ ሰብአዊ ባሕርይ ያሉ ነገሮች ሁሉ፣ ታምራቱ፣ ሕማማቱና ሞቱ ጭምር በሰብአዊ ባሕርዩ አማካይነት የሚሠራውን መለኮታዊ አካሉን የሚያመለክቱ ናቸው። የእግዚአብሔር አንድያ ልጅና ቃል ሕያው ስለ ደህንነታችን ከቅድስት የአምላክ እናት ከድንግል ማርያም ሥጋ የለበሰ የቅድስት ሥላሴ አንዱ አካል የሆንክ ከአብና ከመንፈስ ቅዱስ ጋር የተወሰድክ ሆይ አድነን። የቅዱስ ዮሐንስ አፈወርቅ የቢዘንታይን ሥርዓተ አምልኮ። ሥጋ የለበሰው የእግዚአብሔር ልጅ ሰብአዊ ዕውቀት ያለው ነፍስ አለው። የእግዚአብሔር ልጅ በአስተዋይ ሰብአዊ ነፍስ የተቀሰቀሰ አካል አለው። ኢየሱስ በሰብአዊ አእምሮ በልምድ ብዙ ነገሮችን ተማረ። የእግዚአብሔር ልጅ በሰብአዊነቱ ደግሞ ስለ አባቱ ስለ እግዚአብሔር ጥልቅና የቅርብ ዕውቀት ነበረው። እንደዚሁም የሰዎችን ድብቅ ሐሳብ ይረዳና ሊገልጻቸው የመጣውን ዘላለማዊ ዕቅዶች ሁሉ በሙሉ ያቅ ነበረ። ሥጋ የለበሰው ቃል ሁለቱ ፍቃዶች እንዴት ተባበሩ? ኢየሱስ መለኮታዊ ፍቃድና ሰብአዊ ፍቃድ ነበሩት። በምድራዊ ሕይወቱ ወቅት የእግዚአብሔር ልጅ በመለኮቱ ስለ ደህንነታችን ከአብና ከወልድ ጋር የወሰነውን ነገር ሁሉ በሰብአዊነቱ ፈቀደ። የክርስቶስ ሰብአዊ ፍቃድ ያለ ተቃውሞ ወይም ያለ ማወላወል መለኮታዊ ፍቃድን ተከተለ። በሌላ አነጋገር ለመለኮታዊ ፍቃድ ተገዛ። ክርስቶስ እውነተኛ ሰብአዊ አካል ነበረው። ክርስቶስ የማይታየው አምላክ የሚታይበትን እውነተኛ ሰብአዊ አካል ወሰደ። ለዚህም ነው ክርስቶስ በቅዱሳት ምስሎች ሊወከልና ሊከበር የሚችለው። የኢየሱስ ልብ ምንን ያመለክታል? ኢየሱስ በሰብአዊ ልቡ አወቀን፣ ወደደን። ስለ ደህንነታችን የተወጋው ልቡ አብንና እያንዳንዳችንን የምወድበት የዚያ ወሰን የሌለው ፍቅር ምልክት ነው። ምንጭ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 446 እስከ 492 ላይ የተወሰደ ነው።
1: አድማጮቻችን፣ የዛሬው የሐሙስ የሰኔ 11 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የፍቅር ስልጣኔን መገንባት ድፍረትና ትሑት አመራርን ይጠይቃል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። አሁንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፔሩ ሪፐብሊክ ፕሬዚደንት በቫቲካን ተቀብለው ማነጋገራቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የአሜሪካ ካቶሊካውያን ጋዜጠኞች ለዓመታዊ ጉባኤ በአትላንቲክ ከተማ መሰብሰባቸው መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ዕለት ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ የሆነው መብራቱ ኤሌግርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፍቅር ስልጣኔን መገንባት ድፍረትና ትሑት አመራርን ይጠይቃል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጀመሪያው የቦርጎ ላውዳቶ ሲ ወይም ውዳሴ ላንተ ይሁን ስብሰባ ላይ ለተሳታፊዎች አዲስ የሞራል አመራር ሞዴል እንዲያሳድጉና ያደገ ያሽቆለቆለ በሚሄደው የሰባዊነት ዝቅጠት ፊት የፍቅር ስልጣኔ ክብራንና ክብራት አድማጮቻችን የፍቅር ስልጣኔ የሚለው ቃል በርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ የተፈጠረና በርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በስፋት የተዘጋጀ ማህበራዊና ፍልስፍናዊ ጽንሰ ሐሳብ ነው። ይህ ጽንሰ ሐሳብ ከራስ ወዳድነት ከቁሳዊነት ወይም ትርፍ ለማግኘት በከፍተኛ ሁኔታ መጓጓትና ትርፍ እንዳምላክ ከማምለክ ይልቅ ባልተገደበ የበጎ አድራጎት ፍትህና በሰው ልጅ ውስጣዊ ክብር ላይ የተገነባ ባህልና ዓለም አቀፍ ማህበረሰብን ይገልጻል። ይህንን እንዲገነቡ ቅዱስነታቸው አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ አርብ ዕለት ሰኔ 12 2018 ዓ.ም በቦርጎ ላውዳቶ ሲ ውይይቶች የመጀመሪያ ቀን ላይ ተሳታፊዎችን በደስታ ተቀብለዋል። ተሳታፊዎቹ ዛሬ የሰው ልጆች ከሚያጋጥሟቸው በጣም አንገብጋቢ ጉዳዮች መካከል አርቲፊሻል ኢንተለጀንስ በአማርኛው የሰው ሰራሽ አስተውሎትና በሰው ልጅ ክብር ጤናማ እርጅና የስፖርት ዲፕሎማሲና የአካባቢ ዘላቂ ልማት ጋር ተያያዙ ሁለት ቀናት ውይይት ለማድረግ በካስተር ጋንደልፎ በሚገኘው ቦርጎ ላውዳቶ ሲ ተሰብስበው ነበር። ይህ ተነሳሽነት በሮም ከተማ አካባቢ በሚገኘው በካስተል ጋንዶልፎ የርዕሰ ሊቃነ ጳጳሳት የእረፍት ማድረጊያ ስፍራ ውስጥ የተቋቋመው የቦርጎ ላውዳቶ ሲ ሰፊ ተልእኮ አካል ሲሆን ይህም እንደ አውሮፓውያኑ የቀን አቆጣጠር በ2015 ዓ.ም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ተነሳሽነት እንደ አውሮፓውያኑ የቀን አቆጣጠር በ2015 ዓ.ም በላቲን ቋንቋ ላውዳቶ ሲ በአማርኛው ውዳሴ ላንተ ይሁን በሚል አርዕስት ይፋ ካደረጉት ጳጳሳዊ መልእክት ተመስጦ የተቀናጀ የሥነ ምዕዳር ማዕከል ሆኖ የተቋቋመው የቦርጎ ላውዳቶ ሲ ሰፋ ያለ ተልእኮ አካል ነው። ውይይቶቹ ሥነ ምግባራዊ አመራር ለሥነ ምህዳር ለማህበራዊና ለኢኮኖሚያዊ ለውጥ እንዴት አስተዋጽኦ ማድረግ እንደሚችል ለመመርመር ከተለያዩ አገሮችና ዘርፎች የተውጣጡ ባለሙያዎችን ሊቃንና መሪዎችን አሰባስበዋል። በስብሰባው መጀመሪያ ላይ ለተሳታፊዎች ንግግር ሲያደርጉ ርዕሰ ሊቃነ ጳጳሳት ሊዮ ስብሰባውን ዛሬ የተሰበረና ታሪካዊ ስር መሰረቶቹን የሚረሳ በሚመስል ዓለም ውስጥ የሞራል አመራርን ለማደስና እንደገና ለማሰብ የታለመ የሂደት የመጀመሪያ እርምጃ ነው ሲሉ ገልጸውታል። በላቲን ቋንቋ ማግኒፊካ ሁማኒታስ በአማርኛው አስደናቂ ሰባዊነት በተሰኘው ጳጳሳዊ መልእክት መጽሐፋቸው ውስጥ ከተዘጋጁ አንዳንድ ጭብጦች ላይ በማሰላሰል ርዕሰ ሊቃነ ጳጳሳቱ ዘመናዊ ተግዳሮቶችን ለመቋቋም የውይይት አስፈላጊነትን በድጋሚ ተናግረዋል። ለጋራ ጥቅምና ለሁሉም ሰው ክብር ያለው ሕይወት ለማስተዋወቅ አዲስ መንገዶችን ለመለየት እንፈልጋለን ብለዋል። ከዘመናችን ካሉ ወንዶችና ሴቶች ሁሉ ጋር ውይይት ለማድረግ እነሱም በሰው ልጅ ክስተቶች፣ ጥያቄዎችና ምኞቶች ውስጥ የምንካፈላቸው ጥሪዎቻችንን አስታውሰዋል። ቅዱስ አባታችን ህብረተሰቡን ከታሪካዊ ትዝታው ጋር ለመለያየት አደጋ ላይ የሚጥል እያደገ የመጣ መንፈሳዊና ባህላዊ እውርነት ብለው የጠሩትን አስጠንቅቀዋል። ሐሰተኛ ተግባራዊነት ብለውታል። ከቀድሞው ጊዜ የተለየ አዲስ ፍጥረት መመስረት የሚቻል ይመስል የታሪካችንን ስሮች እንድንቆርጥ ያሳስበናል ያሉት ቅዱስነታቸው በተጨማሪም የሞራል መርሆችን የሚጠቅሱ እንኳን ወደ ታሪካዊ ኒሂሊዝም በእንግሊዘኛው ነው ኒሂሊዝም ማለት አድማጮቻችን ህይወት ተጨባጭ ትርጉም አላማ ወይም ውስጣዊ እሴት የሌለው እንደሆነ የሚገልጽ የፍልስፍና የዓለም እይታ ነው። ኒሂል ማለት ምንም ማለት ነው በሚለው የላቲን ቃል ላይ የተመሰረተ ሲሆን ስነ ምግባር እውነትና ዕውቀት በአጽናፈ ዓለም ውስጥ የተገነቡ እንዳልሆኑ ነገር ግን ሙሉ በሙሉ የሰው ልጅ ፈጠራዎች ወይም ግንባታዎች እንደሆኑ ይጠቁማል። ወደዚህ አይነት አስተሳሰብ ሊወድቁ እንደሚችሉ አስጠንቅቀዋል። ይህም የ20ኛው ክፍለ ዘመን አሳዛኝ ክስተቶች ሊደገሙ እንደማይችሉ ቅዱስነታቸው እንደሚያምኑ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ በመቀጠልም ውይይቶቹ የተነሱት በቤተ ክርስቲያኒቱ የሲኖዶሳዊ ራይ ሲሆን የተለያዩ ድምፆችን በማሰባሰብ በጋራ ስጋቶች ዙሪያ አንድነትን በመፈለግ እንደሆነ አስታውሰዋል። ተሳታፊዎቹ የተለያዩ አስተዳደግና የልምድ ዘርፎች ቢኖሯቸውም ስነ ምህዳራዊ፣ ማኅበራዊና ኢኮኖሚያዊ እድሳትን ለማስፋፋት ላሳዩት ቁርጠኝነት ቅዱስነታቸው አመስግነዋል። ርዕሰ ሊቃነ ጳጳሳቱ በቴክኖሎጂና ኢኮኖሚያዊ ልማት ምክንያት የሚፈጠሩትን ስነ ምግባራዊ ተግዳሮቶች በመመለስ ሁለት ተቃራኒ የህብረተሰብ ራዕዮችን አነጻጽረዋል። የባቢሎን ግንብ ለመገንባት በሚደረገው ፈተና ፊት ለፊት ይህም በጣም ተጋላጭ በሆኑ ሰዎች ወጪ ትርፍን የሚያጣጥም እና የሰብአዊነትን አደጋ የሚያባብስ ነው ብለዋል። ክርስቲያኖች በምትኩ ለአዲስቷ ኢየሩሳሌም ግንባታ የፍቅር ስልጣኔ አስተዋጽኦ እንዲያደርጉ እንዲጥሩ አሳስበዋል። ርዕሰ ሊቃነ ጳጳሳቱ እንዲህ አይነቱ ስልጣኔ የሚገነባው በታላላቅ ምልክቶች ሳይሆን በየቀኑ በታማኝነትና በእንክብካቤ በመናደርጓቸው ተግባራት ነው። የፍቅር ስልጣኔ የሚመነጨው ከአንድ ወይም አስደናቂ ምልክት ሳይሆን ከሰባዊነት መገለል ለመከላከል እንደ መሸሸጋ ሆኖ ከሚያገለግሉት ጥቃቅንና ጽኑ የታማኝነት ተግባራት ድምር ውጤት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ስብሰባውን በቦርጎ ላውዳቶ ሲ በሚገኘው የጳጳሳዊ የአትክልት ስፍራዎች ተፈጥሯዊ አካባቢ መካሄዱ ያለውን ጠቀሜታ አጉልተው ገልጸዋል። ተሳታፊዎች የአካባቢውን ተሞክሮች ከዓለም አቀፍ ኃላፊነት ጋር ለማገናኘት ሲፈልጉ ከፍጥረት ውበት እና ከፈጣሪ ውበት መነሳሳትን ማግኘት ይችላል ብለዋል። ቅዱስ አባታችን ተሳታፊዎቹ ላሳዩት ቁርጠኝነት ምስጋናቸውን በማቅረብ በካስተል ጋንዳልፎ የተጀመረው ሂደት ወደፊት በሚደረጉ ግንኙነቶችና ተነሳሽነቶች እንደሚቀጥል ያላቸውን ተስፋ በመግለጽ ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ.ም ተመረተ ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ የፔሩ ሪፐብሊክ ፕሬዝዳንት በቫቲካን ተቀብለው ማነጋገራቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ዕለት ሰኔ 11 2018 ዓ.ም የፔሩ ሪፐብሊክ ፕሬዝዳንት አቶ ሆሴ ማሪያ ባልካዛር ተቀብለው ማነጋገራቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ከፔሩ ሪፐብሊክ ፕሬዝዳንት ሆሴ ማሪያ ባልካዛር ጋር ከተገናኙ በኋላ ፕሬዝዳንቱ በመቀጠል ከቫቲካን ዋና ጸሐፊ ካርዲናል ፔትሮ ፓሮሊንና ከአገራትና ከዓለም አቀፍ ድርጅቶች ጋር ቫቲካን የምታደርገውን ግንኙነት የሚቆጣጠረው የቅድስት መንበር ጽሕፈት ቤት ዋና ጸሐፊ ከሆኑት ሊቀ ጳጳስ ፖል ሪቻርድ ገላገር ጋር ውይይት ማድረጋቸውም ተዘግበዋል። የቅድስት መንበር የፕሬስ ጽሕፈት ቤት ባወጣው መግለጫ መሠረት የተደረጉት ውይይቶች ሞቅ ያለና በቅድስት መንበርና በፔሩ መካከል ባለው ጥሩ ግንኙነትና እነሱን ለማጠናከር ባለው ፍላጎት እርካታ እንደተገኘ ገልጸዋል። በተጨማሪም ትኩረት ወደ የጋራ ጥቅም ጉዳዮች ማለትም ማህበራዊ ኢኮኖሚያዊ አዝማሚያዎች፣ ህገወጥ የማዕድን ቁፋሮ እንቅስቃሴ፣ የጋራ ጥቅምና ውይይትን ማስተዋወቅ እንዲሁም ለማህበራዊ ትስስር ቁርጠኝነት መሰጠቱን መግለጫው አክሎ ገልጿል። በመጨረሻም መግለጫው በክልላዊና በዓለም አቀፍ ማህበራዊና ፖለቲካዊ ሁኔታ ላይ የአመለካከት ለውጥ መደረጉን በመጥቀስ ደምድመዋል። በተለይም ለስደት ክስተት፣ ለተደራጀ ወንጀልና ለግጭቶች መዘዝ ትኩረት በመስጠት መወያየታቸው ተገልጿል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን ነው። የአሜሪካ ካቶሊካውያን ጋዜጠኞች ለዓመታዊ ጉባኤ በአትላንቲክ ከተማ መሰብሰባቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: የካቶሊክ ሚዲያ ባለሙያዎች በዩናይትድ ስቴትስ እየተካሄደ በሚገኘው የካቶሊክ ሚዲያ ጉባኤ ላይ በመሳተፍ ላይ እንደሆኑ የተነገረ ሲሆን ተሳታፊዎቹ አሁን ባለንበት ዘመን የመገናኛ ብዙሃን ስነ ምህዳር ውስጥ የሚታዩ የወንጌል ስርጭት ተግዳሮቶችና እድሎችን አስመልክተው ውይይት እያደረጉ እንደሆነም ተገልጿል። በመላው ዩናይትድ ስቴትስ የሚገኙ ጋዜጠኞች፣ አዘጋጆች፣ አሳታሚዎችና የኮሚኒኬሽን ባለሙያዎች ከሰኔ 9 እስከ 12 ቀን 2018 ዓ.ም ድረስ በካቶሊክ ሚዲያ ማህበር በተዘጋጀው ዓመታዊ የካቶሊክ ሚዲያ ጉባኤ ላይ ለመካፈል በኒውጀርሲ ግዛት በአትላንቲክ ሲቲ ከተማ መሰብሰባቸው ተነግሯል። በሃራህ ሪዞርት ፈጠራን ማዕከል ያደረገ ተልእኮ በሚል መሪ ቃል እየተካሄደ የሚገኘው ይህ ጉባኤ ከጊዜ ወደ ጊዜ ውስብስብ እየሆነ በመጣው የሚዲያ ስነ ምህዳር ውስጥ ጋዜጠኝነትን፣ ስብከተ ወንጌልንና የዲጂታል ግንኙነቶችን የሚያጋጥሙ ተግዳሮቶችና እድሎችን አስመልክቶ ለመወያየት በርካታ ካቶሊካውያን የሚዲያ ባለሙያዎች አንድ ላይ ማሰባሰቡ ተገልጿል። የጉባኤው መርሃ ግብር የተጀመረው በቶለንቲው ቅዱስ ኒኮላስ ቤተ ክርስቲያን ውስጥ በተካሄደ መሥዋዕተ ቅዳሴ ሲሆን በማስከተልም ጉባኤተኞቹ በአትላንቲክ ሲቲ ባህር ዳርቻ ላይ በሚገኝ ማዕከል ውስጥ መሰብሰባቸው ተነግሯል። ተሳታፊዎቹ በቆይታቸው ውስጥ የተለያዩ አውደ ጥናቶችና በጠረጴዛ ዙሪያ በሚደረጉ ውይይቶች እንዲሁም በካቶሊክ ግንኙነቶች የወደፊት ዕጣ ፈንታ ላይ ያተኮሩ ቁልፍ የሆኑ ገለጻዎች ላይ እንደሚሳተፉ የተገለጸ ሲሆን ከዋና ዋናዎቹ ጉዳዮች መካከል አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትና የካቶሊክ ኮሚኒኬሽንን አስመልክቶ ከማይክሮሶፍት ኩባንያ የመጣው ቴይለር ብላክ እና የአሜሪካ የካቶሊክ ዩኒቨርሲቲ የሚያቀርቡት የመክፈቻ ንግግር አንዱ እንደሆነም ተገልጿል። ከዚህም ባሻገር የተሳሳቱ መረጃዎችና አዳዲስ ቴክኖሎጂዎች በተስፋፉበት በዚህ ዘመን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮሚኒኬሽን ያላቸው ራዕይን በማስመልከት የፓናል ውይይት የሚደረግ ሲሆን ከጉባኤው በተጨማሪ የተለያዩ ጥናታዊ ፊልሞች ለአብነትም በዘመናዊ ማህበረሰብ ውስጥ የሚታየውን ጽንፈኝነትና እርቅን የሚዳስሰው ሐውልቶችንና ቅዱሳንን በሚመለከት የተደረጉ ውይይቶችን የሚያሳየው ፊልምን ጨምሮ የመጀመሪያው አሜሪካዊ ካህንና ሰማዕት የሆኑት አባ ስታንሌይ ሕይወትና ምስክርነትን የሚተርከው ጥናታዊ ፊልምም እንደሚታዩ ተገልጿል። በጉባኤው ላይ ከተሳተፉ ሰዎች መካከል የቅድስት መንበር የኮሚኒኬሽን ጉዳዮች ጽህፈት ቤት አስተዳዳሪ የሆኑት ዶክተር ፓውሎ ሩፊኒ እንዲሁም ከሚቀጥለው ጥቅምት 22 ቀን 2019

0: ለእናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
1: የወጣቱ ዓለም
2: የወጣቱ ዓለም
1: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቱ ዓለም

0: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
1: የወጣቶች ዓለም ክንጌ የማይሉት የቤተ ክርስቲያን ታድሶ በራስዋ ጳጳስ የምትመራ የካቶሊክ ቤተ ክርስቲያን አንዱ ክፍል የሆነው እያንዳንዱ የአካባቢ ቤተ ክርስቲያን ለተልእኮ ለውጥ የተጠራ ነው። ይህም ለስብከተ ወንጌል መሠረታዊ ጉዳይ ነው። ምክንያቱም የአካባቢ ቤተ ክርስቲያን በአንድ በተወሰነ ቦታ የምትገኝ የአንዲት ቤተ ክርስቲያን ተጨባጭ መገለጫ ነው። በርሱም ውስጥ አንዲት ቅድስት የሁሉም የሆነች ሐዋርያዊት የክርስቶስ ቤተ ክርስቲያን በእውነት ትገኛለች፣ ትሰራለች። በአንድ ቦታ በአካል የምትገኝ በክርስቶስ ለደህንነት የሚያስፈልጉ ነገሮች ሁሉ የተሰጣትና የተሟላላት አካባቢያዊ ባህሪ ያላት ቤተ ክርስቲያን ናት። የአካባቢ ቤተ ክርስቲያን ኢየሱስ ክርስቶስን በማስተዋወቅ የሚታገኘው ደስታ የሚገለጸው ክርስቶስን በመስበክና ወደ ራስዋ ክልል ዳርቻዎች ወይም ወደ አዳዲስ ማህበራዊና ባህላዊ አካባቢዎች ያለማቋረጥ በመሄድ ነው። ብርሃንና ሕይወት ባለበት ቦታ ሁሉ በዚያ ለመሆን ትፈልጋለች። ይህ የተልእኮ ስሜት ይበልጥ ትኩረት፣ ልግስናና ፍሬ ይኖረው ዘንድ እያንዳንዱ የአካባቢ ቤተ ክርስቲያን የመምረጥ፣ የማንጻትን፣ የለውጥ ሂደቶችን በቁርጠኝነት እንዲታካሄድ አበረታታለሁ። ጳጳሱ አማንያን በአንድ ልብና በአንድ ሐሳብ ተስማምቶ የነበረበትን የጥንት ክርስቲያን ማኅበረሰቦችን ምሳሌ ተከትሎ በሐዋርያዊ ሥራ ምዕራፍ 4 ከቁጥር 32 በሰበካ ቤተ ክርስቲያን ውስጥ የሚገኘውን ይህን የተልእኮ ማኅበር ሁልጊዜ ማዳበር ይኖርበታል። ይህን ለማድረግ አንዳንዴ ወደ ሕዝቡ መሄድ፣ አቅጣጫ ማሳየትና ተስፋቸውን ማለምለም ይገባዋል። በሌላ ጊዜ ደግሞ ትሑትና መሐሪ ሆኖ በመካከላቸው ይገኛል። በተመሳሳይ ከኋላቸው ሆኖ ወደ ኋላ የሚቀሩትን ይረዳቸዋል። ከሁሉም በላይ መንጋውን በአዲስ መንገድ እንዲሄዱ ይፈቅዳል። ንቁ ግልጽና ሚስዮናዊ ማኅበር በማዳበር ረገድ በሚኖረው ተልእኮ በቀኖና ሕገ ደንብ የቀረቡ የተሳትፎ ዘዴዎችን እንዲሁም ሌሎች የሐዋርያዊ ውይይቶች ቅርጾችን ማበረታታትና ማዳበር ይኖርበታል። ይህም እርሱ ለመስማት የሚፈልገው ነገር የሚናገሩትን ብቻ ሳይሆን ሁሉንም ለማዳመጥ ካለው ፍላጎት የሚመነጭ ነው። ሆኖም የእነዚህን የተሳትፎ ሂደቶች ዋና ዓላማ የቤተ ክርስቲያን አደረጃጀት ሳይሆን ሁሉንም ሰው የማስተማር የተልእኮ ምኞት ሊሆን ይገባል። ከሌሎች የምንፈልገውን እኔም ተግባራዊ የማድረግ ጥሪ ስላለብኝ እኔ ደግሞ ስለ ጵጵስና መለወጥ ማሰብ ይኖርብኛል። የሮም ጳጳስ እንደመሆኔ መጠን አገልግሎትን ይበልጥ ኢየሱስ ክርስቶስ ሊሰጥ ላሰበው ትርጉምና ለአሁኑ ዘመን የስብከተ ወንጌል ፍላጎት ታማኝ እንዲሆን የሚደረጉ ምክረ ሐሳቦችን ለመቀበል ዝግጁ መሆን አለብኝ። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በማናቸውም መልኩ ለተልእኮው አስፈላጊ የሆነው ነገር በመተው ሳይሆን አዲስ ሁኔታን ለመቀበል ዝግጁ የሆነ

0: ቀደምትነትን የመለማመጃ መንገድ የመፈለግ እርዳታን ጠየቁ። እኛ በዚህ አረጋድ ያደረግነው መሻሻል አነስተኛ ነው። ጴጴስናውና የኩላዊት ቤተክርስቲያን ማዕከላዊ መዋቅሮችም ለሐዋርያዊ መለወጥ የሚቀርበውን ጥሪ መስማት ያስፈልጋቸዋል። ሁለተኛው የቫቲካን ጉባኤ እንዳስቀመጠው እንደ ጥንት አብያተ ክርስቲያናት ሁሉ የጳጳሳት ጉባኤዎች በብዙ ፍሬያማ መንገዶች ለጋራ መንፈስ መረጋገጥ አስተዋጽኦ ማድረግ ይችላሉ። ይሁን እንጂ ይህ ምኞት ሙሉ በሙሉ አልተሳካም። ምክንያቱም ሁኔተኛ የቤተ ክርስቲያንን ትምህርት የማስተማር ስልጣንን ጨምሮ የተወሰኑ መለያ ባህሪያቶች ባለቤቶች መሆናቸውን የሚያመለክቶ የጳጳሳት ጉባኤዎች ሕጋዊ አቋም ገና በበቂ መጠን ባለመብራራቱ ነው። ከመጠን ያለፈ ማዕከላዊነት ከጠቃሚነቱ ይልቅ የቤተ ክርስቲያንን ሕይወትና የተልእኮዋን ተደራሽነት ያወሳስበዋል። ቁልፍ ተልእኮ ያለው ሐዋርያዊ አገልግሎት ሁልጊዜ የምንሰራው እንዲህ ነበር የሚለውን በራስ የመደሰት አስተሳሰብን ለመተው ይፈልጋል። በመሆኑም ማንኛውም ሰው በየማህበረሰቡ ውስጥ የሚካሄድ የስብከተ ወንጌል ግቦችን፣ መዋቅሮችን፣ ስልቶችንና ዘዴዎችን እንደገና በመመርመር ረገድ ደፋርና የፈጠራ ችሎታ ያለው እንዲሆን ጥሪዬን አቀርባለሁ። መዳረሻውን በተመለከተ በቂ የጋራ ግቦች የሌለው ፍላጎት ፍለጋ የሌለው ሐሳብ የተሳሳተ እምነት መሆኑ አይቀርም። ስለዚህ ማንኛውም ሰው በዚህ ሰነድ ውስጥ የሚገኙ መመሪያዎችን ያለ እንቅፋት ወይም ያለ ፍርሃት በልግስናና በድፍረት ሥራ ላይ እንዲያውል አደራ ይላሉ። ዋናው ቁም ነገር ለብቻ መጓዝ ሳይሆን እንደ ወንድማማቾችና እህትማማቾች እርስ በርስ በመደጋገፍ በተለይም የጳጳሳት አመራር ስር በመሆን በጥሩና እውነተኛ ሐዋርያዊ መዋቅር መኖር ነው። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለማስበክ ለጳጳሳት፣ ለካህናት፣ ለደናግልን፣ ለምእመናንን ያስተላለፉት ሐዋርያዊ ምክር ከአንቀጽ 29 እስከ 33 የተወሰደ ነው።
1: የወጣቶች ዓለም
2: ይህ የወጣቶችን መንፈሳዊና ማህበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
1: የወጣቶች ዓለም

0: የወጣቶች ዓለም
1: የወጣቶች ዓለም
2: አድማጮቻችን የዛሬው የአርብ የሰኔ 12 2018 ዓመተ ምህረት ለታዊ ስርጭታችን ዚላ በቃ ክብራንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የ ሰኔ 14 2018 ዓመተ ምህረት ለታዊ ስርጭታችን ነው። የዛሬውን የእሁድ የሰኔ 14 2018 ዓመተ ምህረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። እንደተለመደውና ዘወትር እሁድለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል 3 ስርጭታችን ደግሞ ሰባቱ የመንፈስ ቅዱስ ስጦታዎችን የተመለከተ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን። በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 16 ከቁጥር 1 እስከ 16 ይህንን ሁሉ የነገርኳችሁ እንዳትሰናከሉ ነው። ከምኵራብ ያስወጧችኋል። እንዲያውም አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 14 2018 ዓ.ም ዕለታዊ ስርጭታችንን ነው። አድማጮቻችን የዛሬው የእሁድ የሰኔ 14 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የፍቅር ስልጣኔን መገንባት ድፍረትና ትሁት አመራርን ይጠይቃል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። አሁንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፔሩ ሪፐብሊክ ፕሬዚደንት በቫቲካን ተቀብለው ማነጋገራቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የአሜሪካ ካቶሊካውያን ጋዜጠኞች ለዓመታዊ ጉባኤ በአትላንቲክ ከተማ መሰብሰባቸው መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ዕለት ስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ሁለተኛ አስተናጋጃችሁ የሆነው መብራቱ ኤሌግርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፍቅር ስልጣኔን መገንባት ድፍረትና ትሑት አመራርን ይጠይቃል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጀመሪያው የቦርጎ ላውዳቶ ሲ ወይም ውዳሴ ላንተ ይሁን ስብሰባ ላይ ለተሳታፊዎች አዲስ የሞራል አመራር ሞዴል እንዲያሳድጉና ያደገ ያሽቆለቆለ በሚሄደው የሰባዊነት ዝክጠት ፊት የፍቅር ስልጣኔ ክብራንና ክብራት አድማጮቻችን የፍቅር ስልጣኔ የሚለው ቃል በርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ የተፈጠረና በርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በስፋት የተዘጋጀ ማህበራዊና ፍልስፍናዊ ጽንሰ ሐሳብ ነው። ይህ ጽንሰ ሐሳብ ከራስ ወዳድነት ከቁሳዊነት ወይም ትርፍ ለማግኘት በከፍተኛ ሁኔታ መጓጓትና ትርፍ እንዳምላክ ከማምለክ ይልቅ ባልተገደበ የበጎ አድራጎት ፍትህና በሰው ልጅ ውስጣዊ ክብር ላይ የተገነባ ባህልና ዓለም አቀፍ ማህበረሰብን ይገልጻል። ይህንን እንዲገነቡ ቅዱስነታቸው አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ አርብ ዕለት ሰኔ 12 2018 ዓ.ም በቦርጎ ላውዳቶ ሲ ውይይቶች የመጀመሪያ ቀን ላይ ተሳታፊዎችን በደስታ ተቀብለዋል። ተሳታፊዎቹ ዛሬ የሰው ልጆች ከሚያጋጥሟቸው በጣም አንገብጋቢ ጉዳዮች መካከል አርቲፊሻል ኢንተለጀንስ በማማረኛው የሰው ሰራሽ አስተውሎትና በሰው ልጅ ክብር ጤናማ እርጅና የስፖርት ዲፕሎማሲና የአከባቢ ዘላቂ ልማት ጋር ተያያዙ ሁለት ቀናት ውይይት ለማድረግ በካስተር ጋንደልፎ በሚገኘው ቦርጎ ላውዳቶ ሲ ተሰብስበው ነበር። ይህ ተነሳሽነት በሮም ከተማ አካባቢ በሚገኘው በካስተል ጋንዶልፎ የርዕሰ ሊቃነ ጳጳሳት የእረፍት ማድረጊያ ስፍራ ውስጥ የተቋቋመው የቦርጎ ላውዳቶ ሲ ሰፊ ተልዕኮ አካል ሲሆን ይህም እንደ አውሮፓውያኑ የቀን አቆጣጠር በ2015 ዓ.ም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ተነሳሽነት እንደ አውሮፓውያኑ የቀን አቆጣጠር በ2015 ዓ.ም በላቲን ቋንቋ ላውዳቶ ሲ በአማርኛው ውዳሴ ላንተ ይሁን በሚል አርዕስት ይፋ ካደረጉት ጳጳሳዊ መልእክት ተመስጦ የተቀናጀ የሥነ ምዕዳር ማዕከል ሆኖ የተቋቋመው የቦርጎ ላውዳቶ ሲ ሰፋ ያለ ተልዕኮ አካል ነው። ውይይቶቹ ሥነ ምግባራዊ አመራር ለሥነ ምዕዳር ለማህበራዊና ለኢኮኖሚያዊ ለውጥ እንዴት አስተዋጽኦ ማድረግ እንደሚችል ለመመርመር ከተለያዩ አገሮችና ዘርፎች የተውጣጡ ባለሙያዎችን ሊቃንና መሪዎችን አሰባስበዋል። በስብሰባው መጀመሪያ ላይ ለተሳታፊዎች ንግግር ሲያደርጉ ርዕሰ ሊቃነ ጳጳሳት ሊዮ ስብሰባውን ዛሬ የተሰበረና ታሪካዊ ስር መሰረቶቹን የሚረሳ በሚመስል ዓለም ውስጥ የሞራል አመራርን ለማደስና እንደገና ለማሰብ የታለመ የሂደት የመጀመሪያ እርምጃ ነው ሲሉ ገልጸውታል። በላቲን ቋንቋ ማግኒፊካ ሁማኒታስ በአማርኛው አስደናቂ ሰባዊነት በተሰኘው ጳጳሳዊ መልእክት መጽሐፋቸው ውስጥ ከተዘጋጁ አንዳንድ ጭብጦች ላይ በማሰላሰል ርዕሰ ሊቃነ ጳጳሳቱ ዘመናዊ ተግዳሮቶችን ለመቋቋም የውይይት አስፈላጊነትን በድጋሚ ተናግረዋል። ለጋራ ጥቅምና ለሁሉም ሰው ክብር ያለው ሕይወት ለማስተዋወቅ አዲስ መንገዶችን ለመለየት እንፈልጋለን ብለዋል። ከዘመናችን ካሉ ወንዶችና ሴቶች ሁሉ ጋር ውይይት ለማድረግ እነሱም በሰው ልጅ ክስተቶች፣ ጥያቄዎችና ምኞቶች ውስጥ የምንካፈላቸው ጥሪዎቻችንን አስተዋውሰዋል። ቅዱስ አባታችን ህብረተሰቡን ከታሪካዊ ትዝታው ጋር ለመለያየት አደጋ ላይ የሚጥል ያደገ የመጣ መንፈሳዊና ባህላዊ እውርነት ብለው የጠሩትን አስጠንቅቀዋል። ሐሰተኛ ተግባራዊነት ብለውታል። ከቀድሞው ጊዜ የተለየ አዲስ ፍጥረት መመስረት የሚቻል ይመስል የታሪካችንን ስሮች እንድንቆርጥ ያሳስበናል ያሉት ቅዱስነታቸው በተጨማሪም የሞራል መርሆችን የሚጠቅሱ እንኳን ወደ ታሪካዊ ኒሂሊዝም በእንግሊዘኛው ነው ኒሂሊዝም ማለት አድማጮቻችን ህይወት ተጨባጭ ትርጉም አላማ ወይም ውስጣዊ እሴት የሌለው እንደሆነ የሚገልጽ የፍልስፍና የዓለም እይታ ነው። ኒሂል ማለት ምንም ማለት ነው በሚለው የላቲን ቃል ላይ የተመሰረተ ሲሆን ስነ ምግባር እውነትና ዕውቀት በአጽናፈ ዓለም ውስጥ የተገነቡ እንዳልሆኑ ነገር ግን ሙሉ በሙሉ የሰው ልጅ ፈጠራዎች ወይም ግንባታዎች እንደሆኑ ይጠቁማል። ወደዚህ አይነት አስተሳሰብ ሊወድቁ እንደሚችሉ አስጠንቅቀዋል። ይህም የ20ኛው ክፍለ ዘመን አሳዛኝ ክስተቶች ሊደገሙ እንደማይችሉ ቅዱስነታቸው እንደሚያምኑ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ በመቀጠልም ውይይቶቹ የተነሱት በቤተ ክርስቲያኒቱ የሲኖዶሳዊ ራይ ሲሆን የተለያዩ ድምጾችን በማሰባሰብ በጋራ ስጋቶች ዙሪያ አንድነትን በመፈለግ እንደሆነ አስታውሰዋል። ተሳታፊዎቹ የተለያዩ አስተዳደግና የልምድ ዘርፎች ቢኖሯቸውም ስነ ምህዳራዊ፣ ማህበራዊና ኢኮኖሚያዊ እድሳትን ለማስፋፋት ላሳዩት ቁርጠኝነት ቅዱስነታቸው አመስግነዋል። ርዕሰ ሊቃነ ጳጳሳቱ በቴክኖሎጂና ኢኮኖሚያዊ ልማት ምክንያት የሚፈጠሩትን ስነ ምግባራዊ ተግዳሮቶች በመመለስ ሁለት ተቃራኒ የህብረተሰብ ራዕዮችን አነጻጽረዋል። የባቢሎን ግንብ ለመገንባት በሚደረገው ፈተና ፊት ለፊት ይህም በጣም ተጋላጭ በሆኑ ሰዎች ወጪ ትርፍን የሚያጣጥም እና የሰብአዊነትን አደጋ የሚያባብስ ነው ብለዋል። ክርስቲያኖች በመትኩ ለአዲስቷ ኢየሩሳሌም ግንባታ የፍቅር ስልጣኔ አስተዋጽኦ እንዲያደርጉ እንዲጥሩ አሳስበዋል። ርዕሰ ሊቃነ ጳጳሳቱ እንዲህ አይነቱ ስልጣኔ የሚገነባው በታላላቅ ምልክቶች ሳይሆን በየቀኑ በታማኝነትና በእንክብካቤ በመናደርጓቸው ተግባራት ነው። የፍቅር ስልጣኔ የሚመነጨው ከአንድ ወይም አስደናቂ ምልክት ሳይሆን ከሰባዊነት መገለል ለመከላከል እንደ መሸሸጋ ሆኖ ከሚያገለግሉት ጥቃቅንና ጽኑ የታማኝነት ተግባራት ድምር ውጤት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ስብሰባውን በቦርጎ ላውዳቶ ሲ በሚገኘው የጳጳሳዊ የአትክልት ስፍራዎች ተፈጥሯዊ አካባቢ መካሄዱ ያለውን ጠቀሜታ አጉልተው ገልጸዋል። ተሳታፊዎች የአካባቢውን ተሞክሮዎች ከዓለም አቀፍ ኃላፊነት ጋር ለማገናኘት ሲፈልጉ ከፍጥረት ውበት እና ከፈጣሪ ውበት መነሳሳትን ማግኘት ችለዋል ብለዋል። ቅዱስ አባታችን ተሳታፊዎቹ ላሳዩት ቁርጠኝነት ምስጋናቸውን በማቅረብ በካስተል ጋንዳልፎ የተጀመረው ሂደት ወደፊት በሚደረጉ ግንኙነቶችና ተነሳሽነቶች እንደሚቀጥል ያላቸውን ተስፋ በመግለጽ ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ የፔሩ ሪፐብሊክ ፕሬዝደንት በቫቲካን ተቀብለው ማነጋገራቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ዕለት ሰኔ 11 2018 ዓ ም የፔሩ ሪፐብሊክ ፕሬዝደንት አቶ ሆሴ ማሪያ ባልካዛር ተቀብለው ማነጋገራቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ከፔሩ ሪፐብሊክ ፕሬዝደንት ሆሴ ማሪያ ባልካዛር ጋር ከተገናኙ በኋላ ፕሬዝደንቱ በመቀጠል ከቫቲካን ዋና ጸሐፊ ካርዲናል ፔትሮ ፓሮሊንና ከአገራትና ከዓለም አቀፍ ድርጅቶች ጋር ቫቲካን የምታደርገውን ግንኙነት የሚቆጣጠረው የቅድስት መንበር ጽሕፈት ቤት ዋና ጸሐፊ ከሆኑት ሊቀ ጳጳስ ፖል ሪቻርድ ገላገር ጋር ውይይት ማድረጋቸውም ተዘግበዋል። የቅድስት መንበር የፕሬስ ጽሕፈት ቤት ባወጣው መግለጫ መሠረት የተደረጉት ውይይቶች ሞቅ ያለና በቅድስት መንበርና በፔሩ መካከል ባለው ጥሩ ግንኙነትና እነሱን ለማጠናከር ባለው ፍላጎት እርካታ እንደተገኘ ገልጸዋል። በተጨማሪም ትኩረት ወደ የጋራ ጥቅም ጉዳዮች ማለትም ማህበራዊ ኢኮኖሚያዊ አዝማሚያዎች፣ ህገወጥ የማዕድን ቁፋሮ እንቅስቃሴ፣ የጋራ ጥቅምና ውይይትን ማስተዋወቅ እንዲሁም ለማህበራዊ ትስስር ቁርጠኝነት መሰጠቱን መግለጫው አክሎ ገልጿል። በመጨረሻም መግለጫው በክልላዊና በዓለም አቀፍ ማህበራዊና ፖለቲካዊ ሁኔታ ላይ የአመለካከት ለውጥ መደረጉን በመጥቀስ ደምድመዋል። በተለይም ለስደት ክስተት፣ ለተደራጀ ወንጀልና ለግጭቶች መዘዝ ትኩረት በመስጠት መወያየታቸው ተገልጿል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን ነው። የአሜሪካ ካቶሊካውያን ጋዜጠኞች ለዓመታዊ ጉባኤ በአትላንቲክ ከተማ መሰብሰባቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: የካቶሊክ ሚዲያ ባለሙያዎች በዩናይትድ ስቴትስ እየተካሄደ በሚገኘው የካቶሊክ ሚዲያ ጉባኤ ላይ በመሳተፍ ላይ እንደሆኑ የተነገረ ሲሆን ተሳታፊዎቹ አሁን ባለንበት ዘመን የመገናኛ ብዙሃን ስነ ምህዳር ውስጥ የሚታዩ የወንጌል ስርጭት ተግዳሮቶችና እድሎችን አስመልክተው ውይይት እያደረጉ እንደሆነም ተገልጿል። በመላው ዩናይትድ ስቴትስ የሚገኙ ጋዜጠኞች፣ አዘጋጆች፣ አሳታሚዎችና የኮሚኒኬሽን ባለሙያዎች ከሰኔ 9 እስከ 12 ቀን 2018 ዓ.ም ድረስ በካቶሊክ ሚዲያ ማህበር በተዘጋጀው ዓመታዊ የካቶሊክ ሚዲያ ጉባኤ ላይ ለመካፈል በኒውጀርሲ ግዛት በአትላንቲክ ሲቲ ከተማ መሰብሰባቸው ተነግሯል። በሃራህ ሪዞርት ፈጠራን ማዕከል ያደረገ ተልእኮ በሚል መሪ ቃል እየተካሄደ የሚገኘው ይህ ጉባኤ ከጊዜ ወደ ጊዜ ውስብስብ እየሆነ በመጣው የሚዲያ ስነ ምህዳር ውስጥ ጋዜጠኝነትን፣ ስብከተ ወንጌልንና የዲጂታል ግንኙነቶችን የሚያጋጥሙ ተግዳሮቶችና እድሎችን አስመልክቶ ለመወያየት በርካታ ካቶሊካውያን የሚዲያ ባለሙያዎች አንድ ላይ ማሰባሰቡ ተገልጿል። የጉባኤው መርሃ ግብር የተጀመረው በቶለንቲው ቅዱስ ኒኮላስ ቤተ ክርስቲያን ውስጥ በተካሄደ መሥዋዕተ ቅዳሴ ሲሆን በማስከተልም ጉባኤተኞቹ በአትላንቲክ ሲቲ ባህር ዳርቻ ላይ በሚገኝ ማዕከል ውስጥ መሰብሰባቸው ተነግሯል። ተሳታፊዎቹ በቆይታቸው ውስጥ የተለያዩ አውደ ጥናቶችና በጠረጴዛ ዙሪያ በሚደረጉ ውይይቶች እንዲሁም በካቶሊክ ግንኙነቶች የወደፊት ዕጣ ፈንታ ላይ ያተኮሩ ቁልፍ የሆኑ ገለጻዎች ላይ እንደሚሳተፉ የተገለጸ ሲሆን ከዋና ዋናዎቹ ጉዳዮች መካከል አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትና የካቶሊክ ኮሚኒኬሽንን አስመልክቶ ከማይክሮሶፍት ኩባንያ የመጣው ቴይለር ብላክ እና የአሜሪካ የካቶሊክ ዩኒቨርሲቲ የሚያቀርቡት የመክፈቻ ንግግር አንዱ እንደሆነም ተገልጿል። ከዚህም ባሻገር የተሳሳቱ መረጃዎችና አዳዲስ ቴክኖሎጂዎች በተስፋፉበት በዚህ ዘመን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮሚኒኬሽን ያላቸው ራዕይን በማስመልከት የፓናል ውይይት የሚደረግ ሲሆን ከጉባኤው በተጨማሪ የተለያዩ ጥናታዊ ፊልሞች ለአብነትም በዘመናዊ ማህበረሰብ ውስጥ የሚታየውን ጽንፈኝነትና እርቅን የሚዳስሰው ሐውልቶችንና ቅዱሳንን በሚመለከት የተደረጉ ውይይቶችን የሚያሳየው ፊልምን ጨምሮ የመጀመሪያው አሜሪካዊ ካህንና ሰማዕት የሆኑት አባ ስታንሌይ ሕይወትና ምስክርነትን የሚተርከው ጥናታዊ ፊልምም እንደሚታዩ ተገልጿል። በጉባኤው ላይ ከተሳተፉት ሰዎች መካከል የቅድስት መንበር የኮሚኒኬሽን ጉዳዮች ጽህፈት ቤት አስተዳዳሪ የሆኑት ዶክተር ፓውሎ ሩፊኒ እንዲሁም ከሚቀጥለው ጥቅምት 22 ቀን 2019 ዓ.ም ጀምሮ የቅድስት መንበር መገናኛ ጽህፈት ቤት ዋና አስተዳዳሪ ሆኖ የሚያገለግሉት ማሪያ ሞንትሳይራት አልቫርዶ ይገኙበታል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 12 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
2: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማኅበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም

0: የወጣቶች ዓለም
1: የወጣቶች ዓለም
0: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
1: የወጣቶች ዓለም
2: ከንጌ የማይሉት የቤተ ክርስቲያን ታዲሶ በራስዋ ጳጳስ የምትመራ የካቶሊክ ቤተ ክርስቲያን አንዱ ክፍል የሆነው እያንዳንዱ የአካባቢ ቤተ ክርስቲያን ለተልእኮ ለውጥ የተጠራ ነው። ይህም ለስብከተ ወንጌል መሰረታዊ ጉዳይ ነው። ምክንያቱም የአካባቢ ቤተ ክርስቲያን በአንድ ቦታ ቦታ የምትገኝ የአንዲት ቤተ ክርስቲያን ተጨባጭ መገለጫ ነው። በርሱም ውስጥ አንዲት ቅድስት የሁሉም የሆነች ሐዋርያዊት የክርስቶስ ቤተ ክርስቲያን በእውነት ትገኛለች፣ ትሰራለች። በአንድ ቦታ በአካል የምትገኝ በክርስቶስ ለደህንነት የሚያስፈልጉ ነገሮች ሁሉ የተሰጣትና የተሟላላት አካባቢያዊ ባህሪ ያላት ቤተ ክርስቲያን ናት። የአካባቢ ቤተ ክርስቲያን ኢየሱስ ክርስቶስን በማስተዋወቅ የምታገኘው ደስታ የሚገለጸው ክርስቶስን በመስበክና ወደ ራስዋ ክልል ዳርቻዎች ወይም ወደ አዳዲስ ማህበራዊና ባህላዊ አካባቢዎች ያለማቋረጥ በመሄድ ነው። ብርሃንና ሕይወት ባለበት ቦታ ሁሉ በዚያ ለመሆን ትፈልጋለች። ይህ የተልእኮ ስሜት ይበልጥ ትኩረት፣ ልግስናና ፍሬ ይኖረው ዘንድ እያንዳንዱ የአካባቢ ቤተ ክርስቲያን የመምረጥ፣ የማንጻትን፣ የለውጥ ሂደቶችን በቁርጠኝነት እንዲታካሂድ አበረታታለሁ። ጳጳሱ አማንያን በአንድ ልብና በአንድ ሐሳብ ተስማምቶ የነበረበትን የጥንት ክርስቲያን ማኅበረሰቦችን ምሳሌ ተከትሎ በሐዋርያዊ ሥራ ምዕራፍ 4 ከቁጥር 32 በሰበካ ቤተ ክርስቲያን ውስጥ የሚገኘውን ይህን የተልእኮ ማኅበር ሁልጊዜ ማዳበር ይኖርበታል። ይህን ለማድረግ አንዳንዴ ወደ ሕዝቡ መሄድ፣ አቅጣጫ ማሳየትና ተስፋቸውን ማለምለም ይገባዋል። በሌላ ጊዜ ደግሞ ትሑትና መሐሪ ሆኖ በመካከላቸው ይገኛል። በተመሳሳይ ከኋላቸው ሆኖ ወደ ኋላ የሚቀሩትን ይረዳቸዋል። ከሁሉም በላይ መንጋውን በአዲስ መንገድ እንዲሄዱ ይፈቅዳል። ንቁ፣ ግልጽና ሚስዮናዊ ማኅበር በማዳበር ረገድ በሚኖረው ተልእኮ በቀኖና ሕገ ደንብ የቀረቡ የተሳትፎ ዘዴዎችን እንዲሁም ሌሎች የሐዋርያዊ ውይይቶች ቅርጾችን ማበረታታትና ማዳበር ይኖርበታል። ይህም እርሱ ለመስማት የሚፈልገው ነገር የሚናገሩትን ብቻ ሳይሆን ሁሉንም ለማዳመጥ ካለው ፍላጎት የሚመነጭ ነው። ሆኖም የእነዚህን የተሳትፎ ሂደቶች ዋና ዓላማ የቤተ ክርስቲያን አደረጃጀት ሳይሆን ሁሉንም ሰው የማስተማር የተልእኮ ምኞት ሊሆን ይገባል። ከሌሎች የምንፈልገውን እኔም ተግባራዊ የማድረግ ጥሪ ስላለብኝ እኔ ደግሞ ስለ ጵጵስና መለወጥ ማሰብ ይኖርብኛል። የሮም ጳጳስ እንደመሆነ መጠን አገልግሎትን ይበልጥ ኢየሱስ ክርስቶስ ሊሰጥ ላሰበው ትርጉምና ለአሁኑ ዘመን የስብከተ ወንጌል ፍላጎት ታማኝ እንዲሆን የሚደረጉ ምክረ ሐሳቦችን ለመቀበል ዝግጁ መሆን አለብኝ። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በማናቸውም መልኩ ለተልእኮው አስፈላጊ የሆነው ነገር በመተው ሳይሆን አዲስ ሁኔታን ለመቀበል ዝግጁ የሆነ ቀደምትነትን የመለማመጃ መንገድ የመፈለግ እርዳታን ጠየቁ። እኛ በዚህ ረገድ ያደረግነው መሻሻል አነስተኛ ነው። ጵጵስናውና የኩላዊት ቤተ ክርስቲያን ማዕከላዊ መዋቅሮችም ለሐዋርያዊ መለወጥ የሚቀርበውን ጥሪ መስማት ያስፈልጋቸዋል። ሁለተኛው የቫቲካን ጉባኤ እንዳስቀመጠው እንደ ጥንት አብያተ ክርስቲያናት ሁሉ የጳጳሳት ጉባኤዎች በብዙ ፍሬያማ መንገዶች ለጋራ መንፈስ መረጋገጥ አስተዋጽኦ ማድረግ ይችላሉ። ይሁን እንጂ ይህ ምኞት ሙሉ በሙሉ አልተሳካም። ምክንያቱም እውነተኛ የቤተ ክርስቲያንን ትምህርት የማስተማር ሥልጣንን ጨምሮ የተወሰኑ መለያ ባሕርያቶች ባለቤቶች መሆናቸውን የሚያመለክተው የጳጳሳት ጉባኤዎች ሕጋዊ አቋም ገና በበቂ መጠን ባለመብራራቱ ነው። ከመጣን ያለፈ ማይከላዊነት ከተቃሚነቱ ይልቅ የቤተ ክርስቲያንን ህይወትና የተልእኮን ተደራሽነት ያወሳስበዋል። ቁልፍ ተልእኮ ያለው ሐዋርያዊ አገልግሎት ሁልጊዜ የምንሰራው እንዲህ ነበር የሚለውን በራስ የመደሰት አስተሳሰብን ለመቶ ይፈልጋል። በመሆኑም ማንኛውም ሰው በየማህበረሰቡ ውስጥ የሚካሄድ የስብከተ ወንጌል ግቦችን፣ መዋቅሮችን፣ ስልቶችንና ዘዴዎችን እንደገና በመመርመር አረጋግጥ ደፋርና የፈጠራ ችሎታ ያለው እንዲሆን ጥሪያን አቀርባለሁ። መዳረሻውን በተመለከተ በቂ የጋራ ግቦች የሌለው ፍላጎት ፍለጋ የሌለው ሐሳብ የተሳሳተ እምነት መሆኑ አይቀርም። ስለዚህ ማንኛውም ሰው በዚህ ሰነድ ውስጥ የሚገኙ መመሪያዎችን ያለ እንቅፋት ወይም ያለ ፍርሃት በልግስናና በድፍረት ሥራ ላይ እንዲያውል አደራ ይላሉ። ዋናው ቁም ነገር ለብቻ መጓዝ ሳይሆን እንደ ወንድማማቾችና እህት ተማማቾች እርስ በርስ በመደጋገፍ በተለይም የጳጳሳት አመራር ስር በመሆን በጥሩና ኡነተኛ ሐዋራዊ መዋቅር መኖር ነው። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለማስበክ ለጳጳሳት፣ ለካህናት፣ ለደናግልን፣ ለሚእመናንን ያስተላለፉት አዋራዊ ምክር ከአንቀጽ 29 እስከ 33 የተወሰደ ነው።
0: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
3: የወጣቶች ዓለም

0: የወጣቶች ዓለም
1: የወጣቶች ዓለም
2: አድማጮቻችን የዛሬው የአርብ የሰኔ 12 2018 ዓመተ ምህረት ለታዊ ስርጭታችን ዚላ በቃ። ክብራንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 14 2018 ዓመተ ምህረት ለታዊ ስርጭታችንን ነው። የዛሬውን የእሁድ የሰኔ 14 2018 ዓመተ ምህረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። እንደተለመደውና ዘወትር እሁድለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል 3 ስርጭታችን ደግሞ ሰባቱ የመንፈስ ቅዱስ ጦታዎችን የተመለከተ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን። በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 16 ከቁጥር 1 እስከ 16 ይህንን ሁሉ የነገርኳችሁ እንዳትሰናከሉ ነው። ከምኵራብ ያስወጧችኋል። እንዲያውም አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 14 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። አድማጮቻችን የዛሬው የእሁድ የሰኔ 14 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።